ላንተም ይደርስሃል ሰማኛ ገር ግራዝማች ሙቀጫ ረስማኛ ገር ደጃዝማች ጀበና ረስማኛ ገር ፊታውራሪ ስኒ ረስማኛ ገር ቀኛዝማች ቁርስ ረስማኛ ገር